0: ሰላም አድማጮቻችን እንደምን አምሽታችኋል? ለአርብ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በኦሮሚያ ክልል ችሎት ውስጥ ዳኛዋንና ባለቤቱን የገደለው ግለሰብ ራሱን ስለማጥፋቱ፣ በሐዋሳ ዩኒቨርሲቲ ታሪክ የመጀመሪያ ሙሉ የፕሮፌሰርነት ማዕረግ ያገኙትም ሴት እንግዳችን ናቸው።
1: አንዳንድ ቦታ ላይ ያሉ ሰዎች ረዳት ፕሮፌሰር እከሌ ምናምን እየተባሉ ሲጠሩ አያለሁ። ቦታው ከዩኒቨርሲቲ ውጪ ከሆነ ይሄ ማዕረግ ምንም ማለት አይደለም።
0: ጣሊያንን ያስቆጣው የፕሬዚዳንት ትራምፕ ንግግርን የተመለከተ ዘገባም ይዘናል። እንድትከታተሉን የአክብሮት ግብዣችን ነው። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ሆለታ ከተማ ችሎት ውስጥ ዳኛዋንና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱ ተገለጸ። የሆለታ ከተማ አቃቤ ሕግ ጽፈት ቤት ኃላፊ አቶ ጫለሳ በቀለ ተከሳሹ ዛሬ ቀትር ላይ አዲስ አበባ ከሚገኘው ቅዱስ ጳውሎስ ሆስፒታል 3ኛ ፎቅ ራሱን ወርውሮ መግደሉን ለቢቢሲ ተናግረዋል።
2: ባለፈው አቅነው በቀለ የሚባል ግለሰብ ከባለቤቱ ጋር ከተፋቱ በኋላ የነበረበት ክርክር ነበራቸው። ክርክራቸውን ከፍርድ ቤት ጋር ያላቸውን በቀጠሮ እየተመላለሱ ባሉበት ወቅት ለንብረት ክፍፍል ከፍርድ ቤት ጋር ቀጠሮ ያላቸው በዚህ ላይ በችሎት ላይ ባለቤቱንና በጊዜው የነበሩትን ዳኛውን ሴት ዳኛን በሽጉጥ ገሎ ካመለጠ በኋላ ራሱን ካወጋው በኋላ በፖሊስ ቁጥጥር ውሎ ከሆለታ ሆስፒታል ወደ ጳውሎስ ሪፈር ከተባለ በኋላ እዛ የሆለታ ከተማ ፖሊሶች በተራ እየጠበቁና እያስታመሙ ባለበት ጳውሎስ ሆስፒታል 3ኛ ፎቅ ላይ ነበረው። በሕክምና ክትትል ላይ ያለ ዛሬ ሁለት በ12/10/2018 ማለት ነው ከቀኑ በግምት ወደ 7 ሰዓት አካባቢ የሆነ መስለኝ ለምሳ ሰዎች ወዲና ወዲህ በሚወጡበት ጊዜ ይህችን አጋጣሚ ተጠቅሞ ይመስለኛል እንደ ኢንፎርሜሽን እንደተሰጠኝ እና ከ3ኛ ፎቅ ራሱን ወረወራ ዛለው ማለት ነው። ህይወቱ እንዲያልፍ ሆነዋል ማለት ነው።
3: ወዲያውኑ ነው ህይወቱ ያለፈው?

0: አ ወዲያን ለፎ አዲስ አበባ ፖሊስን ደርሶት እና እዚህ ያው መርማሪዎችን ፖሊስና አቃቤ ግን ተልኮ ነገሩን ወዲያውኑ እንደደረሱት እና ህይወቱ እንዳለፈ ነው ፖሊስ እንደተሰጠኝ ማለት ነው።
1: እሱ ይታከምበት የነበረው ክፍል ረዳቶች፣ ነርሶች ወይ ጥበቃ አልነበረም በወቅቱ?
0: ያን ሰዓት ያው ክትትል ሲያደርግ ነበረ። ክትትል እያደረገ ባለበት ያው ወጥቶ ቤተሰቦቹ ወስዶ ሌላ ቦታ ማሳከም ይችላሉ የሚል ኢንፎርሜሽን እንደተሰጠው ነው። ምክንያቱም ያው ተኝቶ ማከም ከዚያ በታች ስለሆነ ህመሙ ትንሽ እንደተሻለ ለቤተሰቡ ተነግሮት ነበረ እና በዛን ሰዓት አቲም መኖርና ለማኖሩ በግድ ኢንፎርሜሽን ለም ግን ተናግረውት ነበረ። ቤተሰቡ የሚያስታምሙት ቤተሰቦች እዛ ያሉትን ከዚህም በኋላ ወስዳችሁ ማሳከም ትችላላችሁ ነው። ከመተኛት ወደ ትንሽ እንደተሻለ ነው የተነገረኝ።
1: ተመላላሽ ሆኖ መታከም ይችላል ነው ሌላ ቦታ?
0: አዎ ተመላላሽ ሆኖ መታከም ይችላል እንደማለት ነው። እንደዛ ነው የተነገራችሁ።
1: ምን ነበር ጉዳቱ?
0: ጉዳቱ ሆዱ ላይ ነው። ከዚህ በፊት በጥይት ራሱን እንደመታ ነው። ራሱን ያው ዛኛውና ባለቤቱን በጥይት ከገደለ በኋላ ልክ ከፍርድ ቤት ውጪ ወጥቶ ራሱን በጥይት ስለመታት ያን ደም ሲፈስ ነበረ። ወዲያውኑ ሆስፒታል ተወሰደ። ያው እየታከመ ባለበት ይኸው ጉዳት ደርሶበታል። ሆዱ ላይ በጥይት ተመቷል ማለት ነው።
1: በሆስፒታል እያለ ምናልባት መረጃው ካለዎት ያለው ነገር አለ? ተጸጽቶ ነበረ? በፈጸመው ተግባር ይናገር የነበረው ነገር ነበረ?
0: ኢንፎርሜሽን አልተፈጠኝም በዚህ ላይ።
1: እሺ፣
0: መጸጸቱንና ለመጸጸቱ የተፈጠኝ ነገር የለም።
1: እሺ፣ በጣም አመሰግናለሁ ስለሰጡን ማብራሪያ።
2: በወንጀሉ ላይ እንዲሁም ግለሰቡ እንዴት ሽጉጥ ወደ ፍርድ ቤት ይዞ ሊገባ እንደቻለ ፖሊስ ምርመራ ሲያካሂድ ቆይቷል። ህክምናውን ሲያጠናቅቅም ፍርድ ቤት ይቀርባል ተብሎ ሲጠበቅ ነበር። ተከሳሹ ሁለት ሚስቶች የነበሩ ሲሆን ከሁለቱም ጋር ፍቺ ፈጽሞ በንብረት ክፍፍል ጉዳይ ክርክር ሲያደርግ ቆይቶ የፍርድ ቤቱን ውሳኔ በመቃወም ነበር ባለቤቱንና ዳኛዋን እዚያው የገደላቸው። በፍርድ ቤት ችሎት ውስጥ ከገደላት ሚስቱም ልጆች እንዳሉት ተገልጿል። የዛሬው እንግዳችን በሐዋሳ ዩኒቨርሲቲ ታሪክ የመጀመሪያዋ የሙሉ ፕሮፌሰርነት ማዕረግ ያገኙ ሴት ናቸው። ሙሉ ስማቸው ፕሮፌሰር አቻምየለሽ ገብረ ጻድቅ ተክሌ ይባላሉ። ትውልዳቸው ቀድሞ ሲዳሞ ይባል በነበረ ክፍለ ሀገር ክብረ መንግስት በመትባል ከተማ ነው። ዘመናቸውን በሙሉ በትምህርትና ምርምር ነው ያሳለፉት። ፕሮፌሰር አቻምየለሽ በዓለም አቀፍ ደረጃ ስመጥር የሥነ ምግብና የእናቶችና ህፃናት ጤና ጉዳዮች ተመራማሪ ናቸው። ከ50 በላይ የጥናት ወረቀቶችን በእውቅ የዓለም አቀፍ ጆርናሎችን ማሳትመዋል። ለዛሬው የአካዳሚክ ማዕረጎችን የተመለከቱ ወጎችን አጋርተውናል። ምሩ ፕሮፌሰር ለመሆን ምን ያህል ድካም አለው የሚለውን ከመመለስ ይጀምራሉ።
3: ተመራማሪና መምህር ሆነ ስትኖር የሚሰጥ አካዳሚክ ራንክ ነው። መጀመሪያ ረዳት ፕሮፌሰር ይሆናል፣ ከዛ ተባባሪ ፕሮፌሰር ይሆናል፣ ከዛ ሙሉ ፕሮፌሰር ይሆናል። ያ ማለት ምንድን ነው? ያው ራሱን ችሎ ሙሉ ለሙሉ ምርምርን ለመስራት የሚያስችለውን ደረጃ በብቃት ተወጥቶታል ወይም ችሏል ብለን ስንል ከዛ ሳይንቲስት የምንለው አይነት ማዕረግ አለ አይደል? አሁን ሳይንቲስት የሚባለው ምርምርን ኢንዲፔንደንት የሚሰራ ኢንዲፔንደንት ሪሰርቸር የሆነ የሚለው ላይ ነው። ስለዚህ ልክ ይሄኛውም ለመምህራን ልክ ነው፣ ለመምህራን የሚሰጥ ነው። መምህራንም ሆኖ ደግሞ በምርምር ዘርፍ ላይ ለሚሰማሩ ከዛ በኋላ በደረጃ የሚገኝ ነው እና የመመዘኛዎቹ ነጥቦች ናቸው። አንደኛ በአንድ አይደለም ሙሉ ፕሮፌሰር የምትሆነው፣ ከረዳት ተነስተ ከረዳት በኋላ ለተባባሪ ፕሮፌሰርነት 4 ዓመት ታገለግላለህ። ከዛ እንደዛው ልክ ሙሉ ፕሮፌሰር ስትሆን እንደሚፈለገው ማርክ ደግሞ የተለያዩ ነጥቦች ለተባባሪ ፕሮፌሰር ስትሆን ይሄን ማሟላት አለበት፣ ኮሚኒቲውን በዚህ ያገለገለ፣ ይሄን ያህል የሰራ፣ ይሄን ያህል የምርምር ህትመቶችን ያገኘ ተብሎ የራሱ የሆነ ብዙ ነጥቦች አሉ የሚቀመጡለት ማለት ነው። እና ከዛ ተባባሪ ኮንክ በኋላ ደግሞ ከተባባሪ ወደ አሁን ወደ ሙሉ ፕሮፌሰርነት ለመምጣት ሚኒመም 6 ዓመት መስራት ይጠበቅብሃል። 6 ዓመት መስራቱ ብቻ ሳይሆን የሚቀመጡት ነጥቦች ብዙዎቹ በቀላሉ የሚደረስባቸው አይደሉም፣ እንደ ክራይቴሪያ ወይም እንደ ፓራሜትር። እነዛን ለማሟላት የምታደርጋቸው ውጣ ውረዶች፣ የምትወርዳቸው የምትወጣቸው ነገሮች ያው ማክሲመም ስለሆነ በዚህ አሁን አስተማሪ ሆነ በዩኒቨርሲቲ ቆይታ ከቆየ የምታገኘው የመጨረሻው የእድገት

0: ደረጃ ስለሆነ የሚሰጠው ደስታ አለ። ግን ውጣ ውረዱ ብዙ ነው። ወደ ነጥቡ ከመሄዱ በፊት ይሄን ያደረገ ይባላል። ለምሳሌ በቀላሉ 6 የፒኤችዲ ተማሪዎችን ያስመረቀ ይላል፣ ወይም ደግሞ 20 የማስተርስ ተማሪዎችን አማክሮ ያስመረቀ ይላል፣ ወይ እንደገና ደግሞ 8 ነጥብ ያገኘ ይላል። 8 ነጥብ የሚለው የምርምር ህትመቶቹን 8 ነጥብ ለማግኘት የረጅም ዓመት ህትመቶች ያስፈልጓል። ህትመቱ ደግሞ የሚመጣው ምርምሩ ላይ ተሳትፈ በምርምር እየሰራ ሰርታ አይቆምም። ከሰራህ በኋላ የሰራሃቸው ውጤቶች ደግሞ ለሌላው የሳይንቲፊክ ኮሚኒቲ እያጋራህ እያሳተምክ 8 ነጥብ ማግኘት ማለት በፊት 6 ነበር። 6ቱም ከባድ ነበር፣ ብዙ ሰው አይገባበትም። አሁን ደግሞ እንዳይደረስበት ይመስላል 8 አድርገውታል።
1: ለዛ ይሆን ፕሮፌሰር አንዳንዴ አሁን ዩኒቨርሲቲ ማውቃቸው 20 ዓመትም ከዛ በላይ የሚያስተማሩ ወይ በተባባሪነት ወይ በረዳት ፕሮፌሰርነት ሆነው ለምንድን ነው ሙሉ ፕሮፌሰር ያልሆኑት የሚል ጥያቄ ይፈጠርብኝ ነበር።
0: ሂደቶቹን አሉ እኮ ጡረታም ይደርሳል ይሄንን ሳይሞላ። እነዚህ ነገሮች የሆኑት ማለት አንዳንድ ጊዜ ሰው ዝም ብሎ እንዳያገኘው አይ ቲንክ ለማድረጉም እንደው ቀላል ተብሎ ሁሉም ሰው የትምህርት ፕሮፌሰርም እንዳይሆን ይሆን አላቅም። ለምን እንደዚህ የዚህን ያህል ከባድ እንዲሆን እንዳደረጉት እኔ የሆነ ለመናገር አላቅም። ሲምፕሊ አካዳሚክ ፕሮሞሽን ነው። በቃ በጣም ብዙ ኤግዞስት እንድታደርግ ያደርግሃል። ለዛ ነው ሴሌብሬት የሚደረገው ብለ ነው።
1: በጣም ደስ ይላል።
0: ጥያቄው
1: ለምሳሌ ሰላም አቻም የለሽ ብዬ ብጠራውት ሙሉ ፕሮፌሰር ከሆኑ በኋላ ትንሽ ቅር ይሎታል።
0: እውነት ለመናገር እኔ አይለኝም። እንትን ከሆነ ነው የሚለኝ። ለምሳሌ ቦታው ይወስነዋል፣ ምጠራኝ ቦታ።
1: እሺ፣
0: ለምሳሌ አካዳሚክ አካባቢ ላይ አሁን ዩኒቨርሲቲ ኮሚኒቲ ውስጥ ሆነ ዩኒቨርሲቲ ውስጥ በስራ በፎርማል ስብሰባዎች ላይ ወይ በሆነ ቦታ ላይ ቢሆን ለምን እላለሁ። ለምን ማለት ተሟልቶ መጠራት አለበት። ጀስ ደግሞ ከቢሮ ውጭ ግን ኤኒዌር አግኝታዊ ደግሞ ብጠራኝ አቸም አሁን ብዙ ሰው አሁንም በስሜ ነው የሚጠራኝ። ምንም ቅር አይልም። እንደውም እንደዛ ሲሉ ልክ የሆነ ወደ ዳር ያደረጉኝ ያህል ይሰማኛል። ብዙ ፍሬንድሊ አይሰማኝም ማለት ነው። ግን እንትን አይደለም፣ አንዳንድ ሰው ሴንሲቲቭ ነው። እኔ በዛ ሴንሲቲቭ አይደለሁም። እንደውም አሁን እኔ ብዙም አልደግፈው አሁን አንዳንድ ቦታ ላይ ያሉ ሰዎች ረዳት ፕሮፌሰር እከሌ ምናምን እየተባሉ ሲጠሩ አያለሁ። ቦታው ከዩኒቨርሲቲ ውጪ ከሆነ ይሄ ማድረግ ምንም ማለት አይደለም። የሚሰራው ቦታ ዩኒቨርሲቲ ውስጥ ነው። የምክር ቤት ተወዳዳሪዎችን አያለሁ። አንዳንድ የረዳት ፕሮፌሰር ወይም ፕሮፌሰር ወይ ተባባሪ ፕሮፌሰር እከሌ ምናምን ተብሎ ነው። ያ አፕሮፕሬት ነው ብዬ አላምንም። ሆነን ለመናገር
1: ለምን ያነሳሁት አሁን በሚዲያም ላይ ብዙ ሰዎችን ቃለ መጠይቅ እናደርጋለን እና አንዳንድ ጊዜ ዶክተር ሳንል በቀጥታ ስማቸው ስንጠራቸው አንዳንዶቹ ቁጣቸውን ይገልጻሉ፣ አንዳንዴ ደግሞ ገና ፒኤችዲ እየተማሩም እጩ ዶክተር ማለት ዝንባሌ ሚዲያ አካባቢ አለ። የክብርም የተሰጣቸው ዶክተር በሉን ይላሉ አንዳንዴ። እና ይሄ ብዥታ ስላለ ምንድን ነው ከዛ ስም ጋር መቆራኘት አሁን ይገለጹ ሊን ድካም ስላለ ይሆን ሰዎች ቅር የሚላቸው በስማቸው ሲጠሩ የሚል ነገር ተፈጥሮብኝ ነው።
0: የእነሱን አላውቅም፣ ግን እኔ የሚመስለኝ ዝም ብዬ የግል አስተያየቴን ስነግር እውነት ለመናገር አሁን አካዳሚክ ላይ ያሉ ማዕረጎች ድሮ የሚሰጣቸውን ሪስፔክት አጥተዋል። ግን ሰዎች በዛ ልክ ለምን ሴንሴቲቭ ይሆናሉ ብለው ስሙን እንደ እንትን ስለ ቫሊዩ የሚያደርጉበት ወይ ነው ብቻሌ የሚመስለኝ። ፖለቲካ ውስጥ ያለ ሰው ረዳት ፕሮፌሰር ተባለ ፕሮፌሰር ተባለ ምን ይሰራለታል? ያ እኮ አካዳሚክ ብዙ ጊዜ ወንዶች ላይ ወንዶች ያው
1: የኢጎ ጉዳይ ሆነ
0: አለ ይፈልጋሉ። ይሄ ናቹራል ነው፣ ማንፈርድባቸውም። ግን እኔ ከዩኒቨርሲቲው ማህበረሰብ ከወጣ በኋላ አያማቸውም የለሽ።
1: ስለዚህ አቻም የለሽ ነይ ቡና ጠጪ ቢሉሽ ቅር አይለሽም? የግድ ፕሮፌሰራቸው
0: ምንም ሲጀመር አልገልጽም። ይገርምህ እኔ ዶክተርም ተባባሪ ፕሮፌሰርም ሆኜ ብዙ አመት ኖሬ ያለው አለ። እኔ አንድ ኖቢያር ካረገልኝ ነገር ብዬ ማስበው ብሞት ከሌነኝ በበቃት እኔ እኮ ዶክተር እኮ ምናምን ብዬ አላውቅ። ሰፈር ውስጥ አሁን ሰዎች አብዛኛው ሰው እንግዲህ የተወሰነ ሰው ይወቀኛ ይወቀኛ አላውቅም እንጂ አብዛኛውን ሰው እንደ ማንኛውም የማህበረሰቡ አካል ሆኜ ነው ማገኛቸው። ሰው ቅማቸው ሚደሽ ብዬ ነው ሲጠሩ ቅማቸው ሚደሽ ብለው ነው አንዳንድ የሚያቀኝ ሰው መስሎ እንደውም ምናምን ሲሉሉ ደነግጣለሁ። ምክንያቱም እንዲፈሩ ወይም እንዲያርቁኝ ወይም ደግሞ የተለየ ነገር ከኔ እንዲጠብቁ ሰዎችን ስለማልፈልግ እንደነሱ ሆኜ መኖርን ስለሆነ መመርጠው ሌላ ቦታ ላይ ይሄን ስም አልጠቀመውም ልልህ ነው።
2: አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። በኒጀር አየር ማረፊያ ላይ ታጣቂዎች ባደረሱት ጥቃት 35 ሰዎች ተገድለዋል። ጥቃቱ በአምስት ወራት ውስጥ ሁለተኛ መሆኑ ተነግሯል። በዩክሬን ጥቃት ሳቢያ ጥቁር ጋዝ የቀላቀለ ዝናብ እየጣለ መሆኑን የሞስኮ ናሪዎች ተናግረዋል። ጥቃቱ ጦርነቱ ከተጀመረ አንስቶ ዩክሬን በሞስኮ ላይ ካደረሰቻቸው ጥቃቶች የከፋው ሲሆን በጥቃቱ 17 ሰዎች ተጎድተዋል። እንግሊዛዊቷ ተዋናይት 208 ሚሊዮን ዶላር የሚያወጣ አደንዛዥ እጽ በማዘዋወር ተከሳለች። የ34 ዓመቷ ተዋናይት ሜት የተባለውን አደንዛዥ እጽ ለማዘዋወር በመሞከር ክስ ሲድኒ የሚገኝ ፍርድ ቤት ቀርባለች። በዚህ ክስ ከፍተኛው ፍርድ የእድሜ ልክ እስራት ነው። ዜናዎቹ እነዚህ ናቸው። ኦባማዎች በፕሬዝዳንታዊ ማዕከል ምርቃት ላይ ከትራምፕ ውጪ ሶስት የቀድሞ መሪዎችን ጋብዘዋል። አጭር ዘገባ አለን።
1: ባራክና ሚሼል ኦባማ በፕሬዝዳንታዊ ማዕከል ምርቃት ላይ ከዶናልድ ትራምፕ ውጪ ሶስት የቀድሞ የአገሪቱን መሪዎችና ባለቤቶቻቸውን ጋብዘዋል። ፕሬዝዳንት ትራምፕ አለመጋበዛቸው አነጋጋሪ ሆኗል። ኦባማ ፕሬዝዳንሻል ሴንተር የተባለው ማዕከል ሲመረቅ ጆርጅ ቡሽ፣ ቢል ክሊንተንና ጆ ባይደን ከነባለቤቶቻቸው ተገኝተው ነበር። ዶናልድ ትራምፕ ግን አልተጋበዙም። ቢቢሲ ስለ ጉዳዩ ከዋይት ሃውስ ምላሽ ጠይቋል። ባራክና ሚሼል ኦባማ የከፈቱት ማዕከል ሙዚየም ቤተመጻሕፍትና የትምህርት ተቋምን አጣምሮ የያዘ ነው። ጥንዶቹ በዋይት ሃውስ ላሳለፉት 8 ዓመታት መታሰቢያ እንደሚሆንም ተገልጿል። እጅግ ተወዳጅ እንደሆኑ የሚነገርላቸው ባራክ ኦባማና ሚሼል ኦባማ ለረጅም ጊዜ ከፕሬዝዳንት ዶናልድ ትራምፕ ጋር ሰጣ ገባ ውስጥ ቆይተዋል። ማዕከሉን ያስገነቡት ዋይት ሃውስ ከመግባታቸው በፊት ሊኖሩበት በነበረው አካባቢ ነው። የምርቃት ስነ ስርዓቱ ሲከናወን የቀድሞ ፕሬዝዳንት ባራክ ኦባማ ማዕከሉ ደማቅና ማህበረሰባችንን የሚዘክር እንዲሆን እንፈልጋለን፣ ጥበብ፣ ሙዚቃና ስፖርት የምንጋራበት እንዲሁም እርስ በርስ የምንማማርበት ይሆናል ብለዋል። ሚሼል ኦባማ በጥልቅ ስሜት ውስጥ ሆነው ስለ ባለቤታቸው ዓለምን ጉድ ያሰኘ ንግግር አድርገዋል። ባራክ ኦባማም በዚህ ስሜታዊ ሆነው ታይተዋል። ጥንዶቹ ዶናልድ ትራምፕን በስም ባይጠቅሱም የአሁኑን አስተዳደር ከመወረፍ ወደ ኋላ አላሉም። የቀድሞዋ የጀርመን መራሄተ መንግስት አንግላ ሜርክል እና የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በዚህ ማዕከሉ መክፈቻ ስነ ስርዓት ላይ ታድመዋል። ጄኒፈር ሃድሰን፣ ክርስቲና አጉሌራ፣ ጆን ሌጀንድ፣ ኮመን እና ሌሎችም እጅግ ዝነኛ ድምፃውያን በመክፈቻው ስነ ስርዓት ላይ ሙዚቃ አቅርበዋል። የአሜሪካ ፕሬዝደንቶች ከስልጣን ሲወርዱ ቤተመጻሕፍት የመክፈት የቆየ ልማድ አላቸው። ኦባማዎች የከፈቱት ማዕከል ቅርጫት ኳስ መጫወቻ፣ የሙዚቃ ስቱዲዮ እና ሌሎች መዝናኛዎችንም የያዘ ነው። ማዕከሉ ለህዝብ ፓርክነት በተመደበ ቦታ ላይ መሰራቱ ተቃውሞ አስነስቶ ነበር። እንዲሁም የፍርድ ቤት ክርክርም ነበረበት። ቱሪስቶችን ወደ ቺካጎ ሊስብ ይችላል በሚል በአዎንታዊ መንገድ ማዕከሉን የተመለከቱም አሉ። ማዕከሉ ወደ 850 ሚሊዮን ዶላር እንደወጣበት ተነግሯል።
2: ፕሬዚዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድንነሳ ለምናኛለች ማለታቸው ቁጣን ቀሰቀሰ። ይሄው ነው ትራምፕ በቡድን 7 አባል አገራት ስብሰባ ወቅት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን ከተናገሩ በኋላ ነው። በዚህም ምክንያት የጣሊያን የውጭ ጉዳይ ሚኒስትር ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ጠቅላይ ሚኒስትር ጆርጂያ ሜሎኒም ፕሬዚዳንት ትራምፕ የተናገሩት ሙሉ በሙሉ ፈጠራ ነው በማለት አጣጥለውታል። ትራምፕና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ ላይ በቅርበት ሲነጋገሩ ታይተዋል። ሜሎኒ ከንግግራቸው በኋላ ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ለጋዜጠኞች ተናግረዋል። ይሁን እንጂ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ያደርጉ ፎቶ እንድንነሳ ስትለምነኝ አሳዝናኛለች ብለዋል። ሁለቱ መሪዎች በፈረንሳይ ስብሰባ ወቅት ጎን ለጎን ተቀምጠው ፈገግ እያሉ የተነጋገሩበትን ጨምሮ በርካታ ጊዜ አብረው የሚታዩባቸው ምስሎች ተሰራጭተዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የቴሌቪዥን ጣቢያው የፕሬዝዳንቱን የእንግሊዘኛ ንግግር ሳይሰማ በጣሊያንኛ የተተረጎመውን አቅርቧል። ይህንን ተከትሎ ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተዋል። ሜሎኒ ይህ ክስተት ለመጀመሪያ ጊዜ ያጋጠመ ዓለም ሆኖንም ገልጸዋል። የአሜሪካው ፕሬዝዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላውቅም ብለዋል ጠቅላይ ሚኒስትሯ። እኔም ሆንኩ ጣሊያን ፍጹም ለምንና አናውቅም ሲሉ ማክለዋል። BBC ከትራምፕ ጽፈት ቤት ከዋይት ሃውስ በጉዳይ ላይ አስተያየት እንዲሰጡ ጠይቋል። እንደ አውሮፓውያኑ በ2022 የጣሊያንን ጠቅላይ ሚኒስትርነት የያዙት ሜሎኒ በጥር 2025 በትራምፕ ሲመተ በዓል ላይ የተገኙ ብቸኛዋ የአውሮፓ ሀገር መሪ ነበሩ። በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካው ፕሬዝዳንት መካከል ድልድይ እንደሚሆኑ ተስፋ ተጥሎባቸውም ነበር። ሜሎኒ አሜሪካ ከኢራን ጋር ያደረገችውን ጦርነት በግልጽ ተቃውሟል። ትራምፕ ሚያዝያ ላይ ከጣሊያኑ ለታይ ጋዜጣ ኮሪየር ዴላ ሴራ ጋር በስልክ ባደረጉት ቃለ ምልልስ ሜሎኒ ደፋርት መስለኝ ነበር ነገር ግን ተሳስቻለሁ ማለታቸው ይታወሳል። የአሁኑ የትራምፕ ቃለ ምልልስ ከተሰማ በኋላ የጣሊያን ፕሬዝዳንት ሰርጂዮ ማታሬላ ወዲያውኑ ለጠቅላይ ሚኒስትር ሜሎኒ ደውለው ድጋፋቸውን ገልጸዋል። በርካታ የጣሊያን ፖለቲከኞችም ከጠቅላይ ሚኒስትሩ አጎን መቆማቸውን ገልጸዋል። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። BBC ኒውስ አማርኛ ከዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ማግኘት ትችላላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና ባጭር ሞገድ ላይ መከታተል እንደምትችሉ ልናስታውሳችሁ እንወዳለን። የዛሬውና በቃን መልካም ምሽት መልካም ቅዳሜና እሁድ ይሁንላችሁ።

0: እስቲ ምስ ዓለም ለኸ ርክብ ክረኸ ትግራይ ከም ዓደይ ኮነን ዘፍቲ ዘሎ ኩነታት ኮይኑ ንኣዲስ ኣበባ ዘሎ መንግስቲ ምስቲ መረፃ ምክያድ እውን ምስ ምውዳውን ካልኦት ዝትለሙ ነገራት ርክባት ይህሉ ይኮኑ እና ንኡ ብኣራ ኪሎ ወይም ብኣዲስ ኣበባ ዘሎ መንግስቲ ዝቀረበ ሕቶታት እውን ክህሉ ይኽእል እዮም። እዚኣቶም ግን ንፈልጦም ሓደ ካብዚ ንዝረረበላ ሰዓት ካብ ሕወሓት እውን ዝተዋሃበ መግለፂ ዘሎ ይመስለኒ ካብቶም ኣባላት መሪሕነት ብውልቆም ካብ ዝፀርፍዎ ፃይ ማለት እዩ። ምስ ዓለም ለኸ ርክብ ምስ ዋላ ናይ ግብፂ ብዚ ሰሙን እዚ ኣብ ጂ7 ናይ ኣሜሪካ ፕሬዚደንት ምርኻብ እውን ክነተሓዞ ንኽእል ኢና። ግን ላኣይታዋና መልእኽቲ ትመስለኒ ንመቐለ ብኣካል ክሕዶም ክረኽቦም ከለዉ ዘመሓላልፍዎ ኣብኡ ዝደልይዎ ውፅኢት ክመፀሎም ኣብቲ ዝርርብ ዝደልይዎ ውፅኢት ክመፀሎም መንገዲ መፅረጊ ገይረ ወሲደ
1: እዚ እገዳ ኣሜሪካ ምስ መንግስቲ ፌደራል ከም ዝወገነ ዘርኢ ድዩ ወይስ እቲ መስርሕ ሰላም ተግባራዊ ንምግባር ካብ ዘሎ ድሌት እዚ እንተደኣ ኮይኑ እቲ ስምምዕ ሙሉእ ብምሉእ ተግባራውን ክኸውን ንምንታይ ብኩሎም ኣካላት ፀቕጢ ዘይተገበረ?
0: ናይ ኣሜሪካ ኣብ ዓዲ ተሪፉ ዝኾነ ንእሽተይ ዋላ ዓዲ ይኹን ረብሕኡ እዩ ዘቐድም። እንታይ ኢና ክንርባሕ ልመን ፀቒጥና ኸ ብዘይ ምንም ግብረ መልሲ ክንዓውት ንኽእል ንደልዮ ልመንከ ስኡልና ገዲፍና ተቐፀልና ዝብል ያው ኣብኡ ዘእተዎ እዩ ዝመስለኒ። ስለዚ ኣብዚ ናይ ፕሪቶርያ ስምምዕ ብሓቂት ዓብዪ ብፅሒት ናይ ኣዲስ ኣበባ መንግስቲ ይኽእልዎ ምስ ስእለት እውን ምስ እቲ ዘይተፈፀማ ነገራት ክረኣያ ከለዋ ማለት እዩ። እዚ ማለት ኣብቲ ናይ መቐለ ሓይሊ እውን ምንም ብፅሒት የብሉ ማለት ኣይኮነን። ግን እዚ ብሙሉ መን ዝበለፀ ይፈፀመን ዝብልስ ኣብቲ ሒሳብ ብዙሕ ዝኣተ ይመስለንን ዝኣተው እውን ኣይመስለንን። ግን ብተሓዚ ዘላ ግን ብፍላይ ናይ ታደሰ ወረደ መንግስቲ ምስተኣለየ እዚኣ ብጣዕሚ ቀ ምንም ክትሸፋፈለ ይትኽእል ነገር እያ። ንኣቶም እውን መእተዊ መንገዲ ዝኾነቶም ይመስለኒ ልትሕዚ ዘሎ ኩነታት ምናልባት ከይመፅእ ልዝሰግዎ ኩነታት ኩናት ዝምልከት ማለት እዩ።
1: እዚ ተነበሩ ዘሎ እገዳ ቪዛ ኣብ ትግራይ ካልእ ዙር ኩናት ከይውላዕ ብሓቂ ዝዓግት ድዩ?
0: ካብ ቪዛ ወፃ እውን ስጉምቲ እንዳሕር ክሰር ኮይኑ ኣብ ዝተመረፁ ሰባት ዝፍለጡ ሰባት ብስም ዝፅውዑ እየ ክገብር እያ ትብላ ማለት እዩ። እዚ ኣዲስ ኣበባ እንዳሕር ዝጅምሮ ኮይኑ ኣብ ትግራይ ዝደልል ተገበረ ያው ክጅመር እዩ ማለት እዩ። እንድሕር ብትግራይ ግን ዘሎ ኮይኑ እዩ እቲ ኩናት ዝጅመር ኢሎም እንድሕር ኣሜሪካ ኣሚኖም እዛ መሪፆም ዝተወሰኑ ሰባት ዝገብርዋ ዘሎ ስጉምቲ ብናይ ትግራይ ከዝሕሎ ዝኽእለሉ ዕድል ኣሎ እዩ ኢሉ ይኣምን። እዚኣ ግን ታያትኮንላ ቶም ዝተመረፁ ሰባት እንድሕር ብትካሊእ ዝሰዓሩ ወይም ዝኣምኑ ተኮይኖም እዮም። ተገልዊጡ ግን ንሕና ስምና ተፀዊዑ እዩ። ስለዚ ካብ ደጊም ያው ዘላትና ወይ እስካብ መስዋእቲ እስካብ ብዓወትና ንዛዝማ ኢሎም ንሳቶም ተስዒሮም ድማ እዚ እውን ቲፒኤልኤፍ እንድሕር ዝጅምሮ ኮይኑ ኩናት እንዲያም ዝቅልጥፈሉ ዕድል ክህል ይኽእል።
1: ፕሮፌሰር ጌታቸው ኣሰፋ ክብረት ያበለይ
0: ኣነ እውን ይቀኒ ለላ
2: ሚኒስትሪ ጉዳያት ወፃኢ ኤርትራ ዑስማን ሳልሕ ኣብ መዓልቲ ኣፍሪቃ ብዘስምዖ መደረ ኣህጉር ኣፍሪቃ ኣብዚ ዝቕየር ዘሎ ሓደሽ ዓለማዊ ስርዓት ግቡእ ቦታ ንምሓዝ ብሓባር ክትቀወም ፀዊዑ። እቲ ሚኒስተር ኣብ ኣስመራ ብዘስምዖ መደረ ኣፍሪቃውያን ኣብ ኣህግራዊ ውሳነታት ንድሕሪት ክተርፉ ከምዘይብሎም ብምግላፅ ኣፍሪቃ ኣብዚ ዝቕየር ዘሎ ዓለማዊ ስርዓት ብፖለቲካዊ ኮነ ቆጠባዊ መዳይ ክትዓቢ እትኽእል ብሓድነት ጥራይ እዩ ኢሉ ሚኒስተር ዑስማን ሳልሕ ነቲ ሎም ዓመት ሕብረት ኣፍሪቃ መሪፅዎ ዘሎ ንዘላቂ ቀረብ ማይን ውሑስ ኣገልግሎትን ረሳሕ ፈሳስን ምርግጋፅ ዝብል መሪሕ ሓሳብ መሰረታዊ ምዃኑ ገሊጹ። ንሱ ኤርትራ ዋላ እኳ ደርቅን በረኻን ዝበዝሖ ኩነታት ኣየር እንተለዋ ዝነጥበት ማይ ናይ ምዕቃብ መሰረተ ሓሳብ ተኸቲላ ሓያሎ ዓበይቲ ማእከሎትን ንኣሽቱን ዲጋታት ብምህናፅ ዓበይቲ ዓወታት ከም ዘመዝገበ ተሓቢሩ። እቲ ኣህጉር እኹል ሃብትን ንሃለዋ ክሳብ ሕጂ ብድኽነትን ግጭታትን ትሰቕ ምህለዋ ብምጥቃስ ድማ ብረት ዝተሓወሶ ተኽስን ግጭታትን ንሂወትን ንብረትን የዕኑ ስለ ዘሎ እዚ ፀገም እዚ ብዘተን ሕብራዊ ስራሕን ክፍታሕ ከም ዝግባእ ኣስሚሩሉ። እዚ ከምዚ ኢሉ እንከሎ ውድብ ጥዕና ዓለም ምስ ኤርትራ ዘለዎ ምትሕጋዝ ንምድንፋዕ ከም ዝተሰማምዐ ዞባዊ ዳይረክተር ናይቲ ውድብ ፕሮፌሰር መሓመድ ያቆብ ጃናቢ ገሊጹ። እቲ ዞባዊ ዳይረክተር ኣብ ኤርትራ ናይ 4 መዓልታዊ ወግዓዊ ዑደት ክገብር ቀንዩ ምስ ላዕለዎ ሰበስልጣን ሚኒስተር ኤርትራ ብምዝጻይ ነቲ ኣብቲ ሃገር ዘሎ ስርዓት ክንክን ጥዕና ንምስሳን ዓቕሚ ንምህናፅን ዝዓለመ ሃናፅ ዘተ ከም ዝተኻየደ ገሊጹ። ፕሮፌሰር ጃናቢ መስ ቴሌቭዥን ኤርትራ ብዘካይዶ ቃለ መሕተት ጽኑዕ ስርዓተ ክንክን ጥዕና እንተልዩ ተሃገር ዝኾነ ይኹን ሃንደበ

0: ምህርታው ለብዳ ብዝፍጠረሉ እዋን ስሩዕ ኣገልግሎታ ከይተሰናኸለ ክትከላኸል ትኽእል እያ ኢሉ ምዚ ብምትእስሳር ለብዳ ከይተኸስታ ቐዲምካ ምድላው ልክዕ ከምቲ ተኽሲ ከይተጀመረ ዝግበር ወተሃድራዊ ምድላው ዝያዳ ውፅኢታዊ ምዃኑ ብምሕባር ውድብ ጥዕና ዓለም ምስ ስልጠና ነርሳትን ኣብያተ ትምህርትን ሕክምናን ብምዃን ናይ ምስሊ ልምምድ ንምክያድ ከም ዝተሰማምዐ ሓቢሩ ተወሳኺ ኤርትራ ኣብ ፅላት መድሓኒት ካብ ዘለዋ መሰረተ ልምዓት ተበጊሳ ናብ ካልኣይን ሳልሳይን ደረጃ ንኽትሳገር ምድላዋታ ከም ዝጀመረት ገሊጹ
1: ናብ ሓፀርቲ ዜናታት ክስክረኩም ኣብ ዓባይ ብሪጣንያ ሓደ ወዲ 3 ዓመት ህፃን ብሓር ገፅ መጥቃዕ ትበፂሕዎ ተጎዲኡ ፈለማ ሓደ ወዲ 30 ዓመት ሰብኣይ ብፈተነ ቅትለት ተጠርጢሩ ተኣሲሩ ዝነበረ ኮይኑ እቲ ህፃን ብሓር ገፅ ከም ዝተጠቕዓ ምስተረጋገፀ ግን ብውሕስ ከም ዝተፈትሐ ፖሊስ ከተማ ካምብሪጅሻየር ሓቢሩ ኣብ ኒጀር ዕጡቓት ብዝፈፀመዎ መጥቃዕቲ 35 ሰባት ተቐቲሎም ሚኒስትሪ ምክልኻል ኒጀር እቲ መጥቃዕቲ ትማል ሓሙስ ኣብቲ ኣብ ዝዓብየ ማዕርፎ ንፈርቲ እቲ ሃገር ዝተፈፀመ ኮይኑ ካብቶም ዝሞቱ እቶም 22 11 ወታደራት 2 ሲቪላትን ምዃኖም ሓቢሩ ምሳል ቃዒዳ ምትእሳር ዘለዎ ጀምዓ ኖስራት ኣልእስላም ሞዋል ሙስሊምን ጅኒም ነቲ መጥቃዕቲ ከም ዝፈፀመ ገሊጹ ኣሎ ኣብ ስዊዘርላንድ ክካየድ መደብ ተታሒዙሉ ዝነበረ ቀጥታዊ ዝርርብ ኣሜሪካን ኢራንን ተናዊሑ እዚ ዝኸውን ዘሎ ምክትል ፕሬዚደንት ኣሜሪካ ጄዲ ቫንስ መገሽኡ ብምድንጓዩ እዩ መራሕቲ ክልተን ሃገራት ነቲ ኩናት ንምቁራፅ ኣብ ስምምዕ ድሕሪ ምብፅሖም ኣብ ዝርዝር ጉዳያት ክዘራረቡ እዩ እቲ መደብ ተታሒዙ ነይሩ እዚ ከምዚ ኢሉ እንከሎ እስራኤል ትማል ሓሙሽ ምሰት ኣብ ደቡባዊ ሊባኖስ ብዘካየደቶ መጥቃዕቲ ብውሕዱ 18 ሰባት ከም ዝተቐትሉ ሰበስልጣን ተሃገር ገሊፆም ናይ መወዳእታ ዜና ኣባላት ባይቶ ዘምባበ ፕረዚደንት ሃገር ኣብ ስልጣን ዝፀናሐሉ ግዜ ዘናዊ ሕማመ ፅዲቖም እቲ ታሕተዋይ ባይቶ ዘምባበ ዘፅደቐ ሕማመ ፕረዚደንትነት እቲ ሃገር ኣብ ክንዲ 5-7 ዓመት ኣብ ስልጣን ክፀንሕ ዘኽእሉ እዩ እዚ ድማ ኣብ 2017 ስልጣን ዝሓዘ ፕረዚደንት ኢመርሰን ሞንናንጎዋ ክሳብ 2030 ኣብ ስልጣን ክፀንሕ ከኽእሉ እዩ ኣፍሪቃውያን ተፃወቲ ኣብ ዓለምለኻዊ መድረኽ ዘለዎም ፅልዋ ካብ ግዜ ናብ ግዜ ንዓብየ ይመፅእ ኣሎ እዚ ዋንጫ ዓለም ድማ ነቲ ናይ ብዙሓት ኣቐልቦ ስሒቡ ዘሎ ዘደንቕ ክእለቶምን መሪሕነቶምን መመስከሪ ኮይኑ ይርከብ ካብቶም ንጋንታታቶም ዓንዲ ሕቆ ኮይኖም ዘለዉ ፍሉያት ክኸባት ክሳብ እቶም ንመንእስያት ዘነቓቕሑ ዘለዉ ገዳዮም ተፃወቲ ኣፍሪቃ ሓድሽ ታሪክ ንምፅሓፍ ትቀዳድም ኣላ ነዚ ኣመልኪትና ምስ ተንታኒ ስፖርት ነጋ ወልደ ገርጊስ ተዘራሪብና ኣለና ይስዕል
2: ክሳብ ሕጂ ኣብ ዝተኸይ ዝካየድ ዘሎ ዋንጫ ኣፍሪካ ኣፍሪካውያን ሃገራውያን ጋንታታት እውን ተጀመር ናይ ሓይሽ ብጣዕሚ ዝድናቅ ምንቅስቃሴን ዝርያ ዘሎ ብሉፃት ተፃወቲ ኮይኖም ኣነ ረኪብዮም ዘለኹ ናይ ሞሮኮ ቦዋዲ ወዲ 18 ዓመት ማእከል ሜዳ ዝስለፍ ንሱ ኣብ ቀዳማይ ናይ መክፈት ፀወቶም ኣንፃር ብራዚል ዘርኣዮ ምንቅስቃስ ኩሉ ዓይነት መለኪ ሓደ ሞደርን ፉትቦል ዝጠልቦ ብምርኣዩ ንስ ዕድሚ ናነፃፂርካ ከ እሱ ኣዝዩ ብሉፅ ኮይኑ ረኪብ ኣለኹ ብካልኣይ ደረጃ ከ 40 ዓመት ማለት እዩ ናይ ከቨርዲ ሓለወርዳት ወዚና ብጣዕሚ ዝገርም ኣብዚ ዕድመ እዚ እሞኻ ኩዕሶ እግሪ ክገድፎ ተቃሪቡ ዝነበረ ስፖርተኛ ኣንፃር ስፔይን 0-0 ክወፅ ከሎ ናቱ ዝለዓለ እጃም ብምንባሩ ብሉፅ ተፃወታይ ከምቲ ብተደጋጋሚ ተገሊፅ ዘሎ ናቱ ናይ ኢንስታግራም ሕሳብ ካብ 50,000 ናብ 6,000,000 ክበፅሕ ምኻሉ ሲ መርኣያ ብሉፅነቱን ፃዕሩን ስርሑን ተወፋይነቱን ኣብ ሜዳ ዝገበሮ እዩ ሞ ካልእ ናይ ግብፂ ሓምዛ ዓብድልቃድር ወዲ 18 ዓመት ንስውን ብልቃሕ ናብ ባርሴሎና ስጋጊሩ ዘሎ እዩ ምናልባሽ ኣብ ፀወታ ንሕሪናዮ ንወሳላካ ቀይሩ ናብ ሜዳት እዩ ኣዝዩ ዝናድ ምንቅስቃሳር እዩ እዚ መፃኢ ኪኖ ናይ ኣፍሪካ ናይ ዓለም ክኸብ ተፃዋታይ ክኸውን ዝብል እምነት ኣንቢሮ ኣለኹ ካልእ ዝለዓለ ምንቅስቃስ ዘርኢ ዘሎ ሕጂን ብዓበይቲ ጋንታት ጠሚዝ ዘሎ ናይ ኣይቨሪኮስ ኣብ ጀርመን ምስ ኣርቢ ላይ ዝፃወት ዲያሞንድ ዝበሃል ተፃዋታይ ንሱ ኩሉ ብክንፊ ዝገብሮ ምንቅስቃሳት ንሰለስተ ተፃወቲ ፌንት ጌርካ ሞ ናብ 16 በሲዕካ ብምእታው ዘርአየ ምንቅስቃስ ኣዝዩ ዝናሃድ እዩ ኣይ ቲንክ ኣነ ኩሉ ምንቅስቃስ ክሪኦ ከለዎ ናይ ክርስትያን ሮናልዶ ቅዲ ዘለዎ ይመስል ካልእ ናይ ጋና ተቀይሩ ዝኣተወ ቶማስ ኣሳንተ ንሱ ተቀይሩ ምስ ኣተወ እዩ ፓናማ ወሪድዋ ዝነበረ ዕብላለ ዳሕራይ ናብ ረብሓ ምቕያር ንሱ ኣሲስ ብዝገበረ ጋና ኣብ መጨረሻ ደቃይ ሸቶ ረኪባ ሰለስተ ነጥቢ ሒዛ ክንፅወፅ ዝሓገዘ ትፅቢት ገይረሎም ኣለኹ ካብኡ ናብኡ ግን ንድሕሪ ናይ ኣፍሪካ ልዕልና ኮይና ኣዝ ዋላ ምስ ካልኦት ሃገራት ሰሊፎም ናይ ኣፍሪካ መቆል ዘለ ከም በዓል ኣሌክሳንደር ሪሳ ከምኡውን ኣያሪ ናይ ሽወደን ኣብ ማእከል ሜዳ ዝሰሊፉ 2 ሸቶታት ዝመዝገበ እዚኦውን ኣፍሪካውያን ክሳብ ዝኾኑ መጠን ብሉፅ ምንቅስቃስ የርኢሎም ስለዚ ዓብላልነት ኣፍሪካ ካብ ቅድሚ ሕጂ ንሪኦ ነበርና ናይ ዋንጫ ኣፍሪካ ውድድር ኣብዛ ዓመት እዚ እንዳበዝሑ ይመፁ ኣለዉ ብብዙሖም ጥራሕ ዘይኮነ ፅባቐ ፅፈት ኣብቲ ኳሊቲ ናይ ፀወታውን ዘንእዶም ኮይኑ ረኪበ ኣሎ
0: ኣብ ዓለም ስሙያት ዝኾኑ ከም በዓል መሓመድ ሰላሕ ወይ ኣሽሪፍ ሓኪም ሰዶማኛን ዝኣመሰሉ ዕውታት ተፃወቲ ነዞም መንእሰያት ኣፍሪቃውያን ዘለዎም ፅልዋን ኣብዚ መድረክ እዚ ዘለዎም መሪሕነት ከ ብከመይ ትግምግሞ
2: ፅልዋናታቶም ቀሊል ኣይኮነን ምክንያቱ በዓል ሞሳላሕ ኪኖ ናይ ክለባቶም ፀወታ ኣብ ፕሪምየር ሊግ ዘበርከትዎ ቀሊል ነገር ኣይኮነን ብደረጃ ሃገራውያን ጋንታት ዋላ ኣብ ዋንጫ ዓለም ሞሳላሕ ንካልኣይ ግዜ ዝሳተፈ ኣሎ ቀሊል ነገር ኣይኮነን ኣነ ካበይ ናይ ስድራ ቤት ይመፅ እዩ

0: ናይመወቀል ካብየናይ ቦታ እዩ መፅእዩ ካብ ኣዝዩ ትሕቲ መስመር ድክነ ዝነበሮ ቦታ መፅእዩ ኣብዚ ደረጃ ዝመውቅዑ ነቶም ኣፍሪካን ተፃወቲ ዓብይ ዓብይ ዓብይ ፅልዋን እወታዊ ድረኺትንዮም ገይሮሞ ንሳቶም ምስጋና ይግብኦም እዩ
1: መንያ ዝበለፀት ክትከውን ትኽእል ኣየነይትን ፋይናል ክትበፅሕ መወዳእታ ወይ ኣብዚ ዋንጫ ዓለም ታሪክ ትሰርሕ ትኽእል ጋንታ መንያ ትኸውን
0: ፅቡቅ ኣሎ ሕጂ እንታይ መሲሉ ኩ ናይ መሮኮ ታሪክ ንድሕርኢና ካብ ሃገራዊን ጋንታታት ኣፍሪካ ሲ መሮኮ እዩ ኣብ ዋንጫ ዓለም ዝለዕለ ታሪክ ዘለዋ ምናልባሽ በቲ ዳሕረዋይ ታሪክ ንካሜሩን ናብ ርዑ ፍፃሚ በፂሓ ነራ ኣብቲ ሰዓ ጋና እውን ኣብ 2010 ደቡብ ኣፍሪካ ዘዳለወቱ ፍርቂ ፍፃሚ በፂሕ ነራ መሮኮ ንድሕርኢና ግን ኣብ 1986 ዋንጫ ዓለም ዝሓለፈት እታ ናይ መጀመርያ ናይ ኣፍሪካ ጋንታ ካብ ናይ ምድባ ሰጊራ ናብ ናይ ኣውዲቃ ምሕላፍ ዝበፅሐት ሃገራት ጋንታ እያ ሽዑብ ጀርመን ሳይራ እንተተረፈት ታሪክ ሰሪሕ ይመፅ ኣብዚ ሕጂ ሒዛቶ ዘላ ስኳድ ከዓ ክበፅሑ ከምዝክእሉ ዘጠራጠረ ይብሉ በቲ ሓደ ሳይድ ዘለዋ ግን ከን ኣንደርዶጎ ወይካ ትሕ ዝበለ ሃገራዊ ጋንታ ስለ ዘለዋ ነዘን ክልተ ሃገራዊ ጋንታ እዚኣተን ኣነ ትፅኢት ገይረለና ኣለዉ ኣነ ኣብዚ ዋንጫ ዓለም እዚ እግሪ መገዲ ክገልፅ እንድዒ ዓይነ ሓሳድ ይድፈነላ እምበር ኣይቨሪኮስ ፋይናል ተኣቲ ኮይኑ ይስማዕኒ ዘሎ ምናልባሽ ንዕድል ነገር ኮይኑ መካልፍ ከየጋጥም እምበር ትፅቢት ገይረለና ኣለዉ ኣ
1: የቀኒልና ተንታኒ ስፖርት ነጋ ወልደ ገርጊስ
0: የቀኒለ ኣዜብ ከም ወትሩ
2: ዝኸበርኩም ተኸታተልቲ መደባትና ናይዚ ሰሙን ቀጥታዊ ፈነወ ሬድዮ ቤቤሲ ትግርኛ ኣብዚ ዛዚምና ኣለና ከምኡውና ብቲክቶክ መፂናኩም ኣለና ሰዓቡና መሳኹም ዘምሰኹ ኣዜብ ብርሃነ ምስ ኣወሃሃዲት መደብ ላዮን ፅጋብ ከምኡውን ተረኛ ቴክኒሽን ቴሪ ቼጌ ብምዃኑ ኢና ብሩህ ቀዳም ሰንበት ክኾነልኩም እንዳተመነና ከንፍለየኩም ብሩህ ለይቲ